ለፍርድ ሊመሰሰ ሊመሰሰ ሰው ሽብር ሲመሆን ሽማግሌ ከረባ ጉዳይ ሲመስል ሞሪታንያ ወይ አሁን በሽግግር ጊዜ ራዲያ ከዋህ